ከሻለ መኖር አለሻ ለእስራኤል ከንስራ ለቆፈረ ለሸከም ከበር የምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮ የላሻሽ መቺነ ትርፍ ፈላ